관탄 금 흘나 어부어린 보이네 핫뜨마 아금만 텐을 졸라 들바 우려지 그린우 가지런 볼바시 엠들 딜회래 음능 가지라 장난을 맺었던 으리그니 그제나 관시잉어 관탄의 인도 미니비네 누라 버버린 보이네 원눈이 와처리 간 타이스들 터치와이 들고 온 아회 관탄 스마 중 음너들 모르지 대군에 따라가 관시잉 이러다 타이스들 모르고 따고락 선봉들은 업득다른 속도제 타이스 스님들다 언론이 먹들 으르 덩그룹은 어슬 그만 틀군다라 모르사 타이세기 미우글라 열그만 우구에 까비야 벌로 울음지에 무르쿠기 적서 예슬 우기 배가 은우들은 해본들은 만우비이기 탄에 비이스 띠홀드지 응긋 다르스구에 벌벌 은우이스 디야마르 벌이기 탄에 비이 미트구에 가지리 배니요 자 이민 와시라 탄에 가비야기 벌을 해지민우들 해시 만가르탄 협지야 배가 으치킨 사고리 의질드네 수를 아칠 이친 헤롤이야 드러워이스 디스마 중관탄 누굴라 자 유발스니 발바치 만테 응어 등을 여부가가 쩔럭 적스니 와치라스 얼른 누기 억들어 어다 발발 은 하트는 하이르니게 야나 미여 히노이스 타이스 올라 은 하트는 하이르니 참담 발발 이스낭히 억들어다스 만에 스틀르르므네 짠을 하슬 등은 후에 정득어 발바치 야한다 어라 우찌가들라 그도 멋진 자어거디 월척이지 하루 있어 스마 좀 빨회 은하일 해락시기 멍이 다른 구일 후에 벌벌 하 예쁠 하 아르톰니기 다를 득 지슬 젤 해 엠드디 벌 문누들 문 작든 아는 거 인시고 흘리벌 하 아고 흘릉들들 달지 뺄줄 하 아고 빠글 줄들 덜미엔친 스마 좀 반놈너 시문너 리우닝 리우택이 허자바디였지 으다일리베르 잡아도 허가다바디 원래 읍디다가 지었으나 아르바 칠금 볼로 꼬드가라 또다 리우네 리우택이 문너 깡은응은 암스르들 바라오라 하루올지 속트거지에갓 자 다일린 아무노치 어다비아비야 관탄스마중 느그느그네에흔 아래에는 적서 따가른 오갈하디 대륵들 울진슈 타네 하이르 부이발 까비안 떠르테 저정 왕두르 까비야 베골 하르카르 지스노 하이르 올게 아다 까비야 침물 강능 덧트르 베나 치 아르빈 어른네 알트노 어스르 타이스티 할제 늑 두가리 엘라 하이르 두가 알튼 알뜰 히 두르빈 델레 타부 호긴 가찔 직진 셔드르고 엽슨 순샹수 우는 가찔 베나 그군의 허버군이 이긴 아는 것은 옐라 은춤 볼볼 등을 털슨 옐라 알라따스 탄네 옐른 둘이 등을 추구해 어떤 흙은 얼굴 아르톰은 쪼나 먹던 이기 탄의 하이르비이 에뭇 텔바디아볼볼 아르띠 따르나 은우들 은착들 탄의 알회 볼회이슈 그군이 이긴 타스 잡자 강은 덧으로 우스글어 덜을 까비아치 무슨 덧으로 이슈 쪼 리우네 리우 대기니근 들란 발발 이스듬추 이차 살가가 자다 은 하이린 알브그너런 드드건 왔음 발발 으쪼 하쪼던 녀석 못도 따다지 자 아르치르기 발발 넘진 후에 틀 하나 여울려 막 이미긴 왔진 이차 스마중 우글라 타이스 발은 수우성서 자 유어 발발시 매니 부이 따가지 오브린 보이네 친 달들 소스는 장르는 공인 우리 크트로 왔다라 허리야 홀관 안들 멀지 고수 들근들 소활가지 타이스 발은수 하일리 덩그를 잡아 장르는 공인든 후르 디르리 우든들 덜지르제 딸이 들근 우디너
татгши жима орвгнэрэн овгын нэгэн тэлэн сандж хэн болчив вахтад гараад ирээд үжэт клэйя чаан жум багатэр өнө төлөвтэй ая ханас ирсэний ё төрийн хөөсэ дүүдэм асуухийн үйс чаад татгши боосны сүлэр мэдчих гэмэ гэжэ чаангрынгун овгны буя өншөн хараад үжэт клэй хөсөг тэргэн дэр тайс болон суу бэн ыхэ Яад дэргэд ирч багтлан чим болвол тайсан суу сандрын буугаад ачил төчгмэн өмн талдын ясална. За юу болсон болоч уучир явдлыг үр гэртүр орж мань хэлчихмэн бүгдөөрөн дотгши бууба. Дотгши буусан нэ дарга сыма жунгван тан. Гуанхийн олонот. Жангрын гүнгийн өмдөө дүрмөнө гүнёсыг ичөөчгөт Сууваллан тайсыгий одан өдөр хамгэлсэн ачил түү хүмүндөр өн өдөр очир явдлий жүй дараагаар хэлийгмэн Лиуня лиутэ уулан жавэдр алангэсэн очиригий бөрнөөгий хэлэд Оурин бэйсуот Сорфуугин жигэлийн гачир суот дийлхуэ болот чаг нэгэн тэ самурад Чиангна нуруган өргжээг очири жүй дараагаар хөлөөд явж ятл жамын дунд дихолдод манай бэйсүү төнгөрүүл жаваад ирсэн очираа. Өдгөөр очиригий жангар өнгөн сонгсон гүмэн өлг өмтөр жүрг андарж. Айяа, таны хоёр бүй дихолдсгүй болсон болуул. Тайсы болон сүүнэ хаашан боллоо. Хаан эжнээ жарлага өжин богдооны дуадлага өнгөөдлээлээ шилж шасгүй үгж явуулсамаа гэж. Өмнөн санаагаараа өгөөд явратлээ өн очир гарсан. Айя төгөр юмга төвхөд жолгол ба. Асал тоо хүмүн ахсма дүнгөт. Хирөнэ дондан жалжил бэна. Кавья ту хүмүн гондан гэд. Дөр ширэн дөр дөвшүүл жэна. Хүндо алса бүгдөр. Хүн төлдү ширөнэ дөрн солгач. Чэн ширөшө дарсын ширөгий. Тарамророн тела дирла Бэнэм түгэр хөтнүтр авсуугаад аш кавьяги уужи дүрэд хэрэл тийл хөө болвш нэгэн чаггийн үчүүхэн сэтгэлгмэн өнм түгэр хөндөл хийн үйс нэгэн өдр мэнэс маажун гон тан гон хийн углна Уршиял өлвөрөл түгрийчин уршоо Манэ бүйс болвола. Жангнам мэжин ажир шиаху гангин дорвэна. Тэр гаджир болбол гошин төммөн жир гошин өрхийн багатар. Валсийн болбол чихавала богам тимо. Тайсы болос суу нэгэн тэлэн чөлөгдөөд гараад ирчихсэн ийм бэдэл дээр болвола. Манэ тэр жангнам мэжид очоос суух дээр толом болвол. Дам нөрээдл далдаатий. Хад хэрн эдл халаатий. Тэр гажир авасад өдөлж хийо. Өнгөн шир тоос хөргөө гочир үгөө юм. Сөтгөлий сул ерд хэлва гэж. Тэр үйсөөд жангрынгүн мөнө. Сээн бодол хэлоад үжээ тэгэлээ. Өнөг таарнаа гэж. Би хэдий сээн сөтгөлөөр авсуудаг болвооч. Хүш шадал үгээ. Эрдэм дангаагүй. Өгөөл жирийн ардын амьдралаа. Өнгөрөө молон хэжмийн өдөр сээн чаги боддог болвол явуулан молон төм яварж үйтэ. Жангрынгүн өвгөн үгэлна. Ябул хэд болов ябалла, ябулдаг хэртэй болвача, нэг очри тадр хэлж хэлийг. Юу юм? А, энэ очир болов, сүү болов миний хүргэнэ. Жангши фэнгий болвала, сүүд ураг дохточ гэсэн юм. Хэжмийн өдөр хэшин мангаар хүүхдийн нас гүйснээ сүүлэр, сэн чагдар гарвал тэр исэд байрын үжи гэж батна гэж. Сымажун гуантан өдгөр үгий сонсон мэн, а, нэг илүү байж. Им сэн очир гэж бэний да ураг бишчээ торг болж. Гада хүрэгэн чин балан тайс тэрг ажир хүрснээ сүүлэр өчүүхэн төдий жов гажир үгөө юм. Сүүнэ өмөөгийн болвол яна хэмьёо хийн үйсэд. Жангрун бүнгийн өнар хэлгэна би хадгээган жахтаа авас сочино. Үр бирэн жаншифэн бэна бирэрн өдлөөд мэн бэж яга гэж. Тэрвис суу бас бодол хэлэн үж бас үтлээ болсон өөнянгийн үйлүү жамин гудас авж яваад лээр нас явчихсан дээ.
자다 은 가지르발 인생 가지르 비약대 어머기 으틀흐 비름 비약대 은 비약을 들어 응어 돌로 수우네 어머긴 튼 터치러 가갓 수우발을 류잔 다이스 스마중 알로니디다가 세누들 센차기 성은 너그누들이 해본다 장남 매주로 잠라디 아빠.